0: እንደምን አምሽታችኋል አድማጮቻችን። ለአርብ ሰኔ 5 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የኦልሴ ጎኖባ ሳንጆን የመቀሌ ጉብኝት በተመለከተ በተለያዩ ሀገራት የሽምግልና ልምድ ያላቸው ባለሙያ ምን ይላሉ?
1: ከጎኖባ ሳንጆ ጋር በእንግሊዝኛ አውርቶ ከመደራደር ወይም በአስተርጓሚው በኩል መልእክትን ከማስተላለፍ ይልቅ ሁለቱም አካላት በአማርኛ ወይም በትግርኛ ቁጭ ብሎ ቢያወሩ ከልብ ይስማማሉ ባይ ነኝ።
0: በአሜሪካ ፔንሲልቬኒያ ግዛት በአውሮፓውያኑ መጋቢት 2 የአድዋ ድል መታሰቢያ ዕለት እንዲሆን የቀረበው የውሳኔ ሐሳብ መጽደቁ
2: symbolically በጣም ትልቅ የሆነ ተጽዕኖ አለው። ምክንያቱም የኢትዮጵያኖች ታሪክ ብቻ አይደለም፣ ያ ታሪክ የአፍሪካኖች ታሪክ ነው፣ ያ ታሪክ የጥቁር አሜሪካኖች ታሪክ ነው።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የፕሪቶሪያውን የሰላም ድርድር በዋና አሸማጋይነት የመሩት ኦባሳንጆ በመቀሌ ያደረጉት ጉብኝት አንዳች ተስፋ ይኖረው ይሆን? በአፍሪካ ቀንድ የሚደረጉ የሰላም ጥረቶችን እንዲያግዙ በአፍሪካ ህብረት ኮሚሽነር የተሾሙት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ሐሙስ ሰኔ 4 2018 ዓ.ም ወደ ትግራይ ክልል አምርተው ከዶክተር ደብረጽዮን ገብረ ሚካኤል ጋር ተነጋግረዋል። ኦባሳንጆ በመቀሌ ጉብኝት ያደረጉት በትግራይ ክልልና በፌደራሉ መንግስት መካከል የጦርነት ስጋት ባየለበት ወቅት ነው። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተካ በኋላ ውጥረቱ ይበልጥ እየተባባሰ ቀጥሏል። በክልሉ ስላለው ወቅታዊ ሁኔታና የኦባሳንጆን ጉብኝት ሊያመጣ ስለሚችለው ለውጥ በተለያዩ ሀገራት ግጭቶችን ለመፍታት በተደረጉ ሽምግልናዎች ላይ የተሳተፉ የህግ ባለሙያ አነጋግረናል። በተባበሩት መንግስታት ድርጅት ውስጥ ለአመታት በተለያየ ኃላፊነት ያገለገሉት የህግ ባለሙያው አቶ ባይሳ ዋቆያ የኢትዮጵያን ግጭቶች ለመፍታት በሚደረገው ሽምግልና ላይ ያላቸውን ትዝብት በማካፈል ማብራሪያቸውን ይጀምራሉ።
1: እኔ በግሌ ማስበው እንዱ ብሎ የተለምዶ እንዱ ባህላችን ሆነና አብረን በአንድ ቋንቋ መነጋገር ስንችል የተለየ አስተሳሰብ ካለው ኢትዮጵያዊ ጋር አክቶን ሌላ ሶስተኛ አካል ከውጭ መጥቶ እንነጋገር የሚል ይሄ የቆየ ኋላ ቀር ባህል ነው። በራስ ላይ መተማመንን የማጣት ምልክት ነው። የትግራይ ኢትዮጵያ ከኢትዮጵያ ክልሎች አንዷ ናት። በክልል ደረጃ የትግራይ ህዝብ ሌሎች የኢትዮጵያ ህዝቦች ካገኙት ጥቅም ጎሎብኛል ወይም ደግሞ እንደ ትግራይ እንደ ክልል የጎደለብኝ ነገር አለ፣ በህገ መንግስቱ ተካተተልኝ ያ መብት አልተጠበቀም የሚል ከሆነ አምጥቶ በዛ መብት ላይ ህዝብንም አሳትፎ መንግስት ጋር ቁጭ ብሎ በሰላም ማውራት ሲቻል፣ አሁንም ስልጣ ውዳሚ ጦርነት ውስጥ ኢኮኖሚ ማውደም ብቻ ሳይሆን ሚሊዮኖች የሚቆጠሩትን የወጣቶችን ነፍስ የቀጠፈን ጦርነት ትናንት በእግዜር ብርታት ከዛ ውስጥ ወጥተን ዛሬ እንደገና ደግሞ እንደ ሰው ልጅ ቁጭ ብሎ መነጋገር አቅቶን ለሌላ ጦርነት መጋበዝ እኔ ወንጀል ነው ለእኔ። እንደ ህዝቡን ነው እዚህ ውስጥ ትኩረት ውስጥ መክተት የነበረባቸው። የፈለገው ቢሆን ለፈለገው አላማ ድሆን ጦርነትን እንደ መፍትሄ ቁልፍ አድርጎ መውሰድ ትክክል አይደለም ባይነኝ።
0: እርሶ እንግዲህ በተባበሩት መንግስታትም በአሸማጋይነት ሲሰሩ ነበር። እንዲያው በአማጽያንና በመንግስት መካከል በተለያዩ የዓለም ክፍሎች በሚካሄዱ ድርድሮችም ላይ ተሳትፈዋል እና በአፍሪካ ቀንድ የሚካሄዱ የሰላም ድርድሮችን እንዲያግዙ በአፍሪካ ህብረት የተሾሙት እና በፕሪቶሪያው የሰላም ስምምነት ወቅትም ዋና አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትናንትናው ዕለት ወደ መቀሌ ሄደው ከነ ዶክተር ደብረጽዮን ጋር ተወያይተው መመለሳቸውን ሰምተናል። ምንም እንኳን ዝርዝር ጉዳዮችን የተመለከተ መረጃ ባናገኝም ማለት ነው። እንዴው ሁኔታዎች እየተፋፋሙ ባሉበት የእንደዚህ አይነት እንቅስቃሴዎች ምን ሊያመጡ ይችላሉ ብለው ያስባሉ? ካለውትም ልምድ በመነሳት
1: ኦባሳንጆንም ወደ መቀሌ መሄድ ሰምቻለሁ። ከመጀመሪያ ላይ የነገርኩህን ነው። ከኦባሳንጆ ጋር በእንግሊዝኛ አውርቶ ከመደራደር ወይም በአስተርጓሚው በኩል መልእክትን ከማስተላለፍ ይልቅ ሁለቱም አካላት በአማርኛ ወይም በትግርኛ ቁጭ ብሎ ቢያወሩ ከልብ ይስማማሉ ባይ ነኝ። የሆነ ሆኖ ግን ያው የውጭ አካል ይምጣ የሚል አባዜ ስለያዘን እኛ ኢትዮጵያውያን የውጭ ሰው መጥቶ ቁጭ ብሎ ካልሰማን እንዱ ጉዳያችንም ተሰሚነት የሚያገኙ አይመስለኝም። ይሄ ስህተት ነው። የሆነ ሆኖ ግን የአፍሪካነት ድርጅትን በዚህ ውስጥ መሳተፉ ምናልባት ታዛቢ ምስክር ይፈልጋል። ሁልጊዜ የቅንነት ማጣት ነው። እኔ አሸማጋይ ከውጭ ማምጣት ማለት
0: በተለይ በሀገር ውስጥ ከዚህ በፊትም የመተማመን ጉዳይ በተደጋጋሚ ይነሳል።
1: አዎ ልክ ነው። ሁሉም ታዋጅ ታጣቂ ኃይላት ሁሉም ሶስተኛ አካል ይፈልጋሉ። እኔ ካለመተማመን የሚነሳ ነው። ይሄ ደግሞ እምነት ቅንነት ማጣት ነው፣ መተማመን ማጣት ነው በሁለቱም ወገን። አንፎርቹኔትሊ ይሄ በጣም የሚያሳዝን ነው እና ከሆነ ይሁን እንግዲህ እኛ ከኛ ከእርስ በርስ ልቅ የውጭ አካል መጥቶ ሲያዋራ መሀላችን ከተቀመጠ እንስማማለን የሚባል ከሆነም ይሁን ግን አባሳንጆ እዛ ደርሶ መመለስ በግሌ ሁኔታዎችን ይቀይራል ብዬ አላስብም፣ ቅንነት ካልታከለበት ከውስጥ ካልወጣ በስተቀር። እና አሁንም በግሌ አምናለሁ ሁለቱም ከዚህ ከጥፋት መንገድ ተመልሰው በሰላም ቢያወሩ የሚሻላቸው ይመስለኛል።
0: በጣም ጥሩ። እንደሚታወቀው አሁን በኢትዮጵያ የተለያዩ አካባቢዎች ግጭቶች ይስተዋላሉ እና እንደው ምናልባት አሁን ደግሞ ይሄ የትግራይ ጦርነት ዳግም የሚቀሰቀስ ከሆነ እንደው ምን ሊያስከትል ይችላል? ቀደም ሲል የተጠቀሱት አለ የሰዎች ሞት፣ እንደው እስከ ምንስ ሊቀጥል ይችላል? እንዴት ይገልጹታል እርሱ?
1: በእኔ ግምት ኢትዮጵያ ውስጥ ያሉ ሽምቅ ተዋጊዎች በጉልበት መጥተው የፌደራል መንግስቱን ገልብጦ ስልጣን ይወስዳሉ የሚል ግምት የለኝም። ቢያንስ ዛሬ ላይ ሆኜ ሳየው ነገ ምን እንደሚያመጣ ላይም ሁኔታዎች ሊቀየሩ ይችላሉ። ጦርነቱ ደግሞ ከተጀመረ ጥፋት ሌላ ምንም ነገር የለም፣ ጥፋትና ውድመት ብቻ ነው። ሰዎች ይሞታሉ። ወደንም ጠላን ደግሞ ከዚህ አድዋ አውዳሚ ጦርነት በኋላ ደግሞ እንደገና ወይ ፕሪቶሪያ ወይ ዛንዚባር ደን ደግሞ ንግግር እናደርጋለን እርስ በርስ። እኔ ግን የምለው እዛ ኋላ ሄዶ ከመነጋገር ከመወያየት ያንን ውይይትና ድርድር ወደፊት ብናመጣው ዛሬ ጦርነቱ ሳይጀመር ወደዚህ ለምናመጣውን ባይነኝ እና ደግሞ ይቻላል ውጭ ሀገር መሄድ የለብንም ለመደራደር እና አሁኑን እንወያይ ለሰላም ለህዝባችን ለወጣቱ ትውልድ እና ለሀገሪቷም ኢኮኖሚ ብለን ዛሬ ነው እዚሁ እናውራ ባይነኝ።
0: ምናልባት ካለዎት ተሞክሮ እንደ ምሳሌ የሚያነሱት ይኖራል? እስካሁን በድርድሩ ከተሳተፉባቸው የተለያዩ የዓለም ክፍሎች
1: አንፎርቹኔትሊ በብዙ አገራት የተገነዘብኩት ነገር ቢሆን የሰው ልጅ እንዱ ተፈጥሮ ሆኖ እርስ በርስ ከመነጋገር ይልቅ መጀመሪያ በጠመንጃ ያወራል። ብዙ አገር ግን በተለይ እርስ በርስ ግጭት በመሆንበት ሰዓት ንግግርን ያስቀድማል። በንግግር አለመግባባታቸው በተቻለ መጠን ይታሉ። ያው ግን ዲፕሎማሲ ደግሞ የተፈጠረው ለዚህ ነው እና ሽማግሌዎች ይምጡ፣ ግን ደግሞ ከሱም በላይ ከባልና ከሚስት በላይ የራሳቸውን ጓዳ የሚያውቅ የለም ነው የሚባለው። አለም የእኛን ችግር ራሳችን ነው መፍታት ያለብን፣ በራሳችን መተማመን አለብን ነው። ይቻላል ደግሞ መነጋገር እንችላለን። ኩራታቸውን ትተው ይህ የአበሻ መንታሊቲ ሁለቱም ሳይድ ያለው በቃ ጠላትንና አሸንፊያን በረክካ ያለው ከሚለው ወጥተው በሰላም ቢያወሩ ይሻላል።

0: ነው በሁሉም መልኩ።
1: በአሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 የአድዋ ድል መታሰቢያ ዕለት እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምጽ አጸደቀ። ይህ HR 441 የተሰኘው የውሳኔ ሐሳብ የጸደቀው ባለፈው ሳምንት ሐሙስ ዕለት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምጽ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ ዕውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህን ተመለከተ ዘገባለን።
2: ይህ ረቂቅ ውሳኔ በፈረንጆች አቆጣጠር ማርች 2 ቀን 2026 የ130ኛው የአድዋ ድል መታሰቢያ ሆኖ በፔንሲልቬኒያ ግዛት ዕውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና ዲሞክራት ፓርቲ እንደራሴዎች በተሰጠ 195 የድጋፍና 6 የተቃውሞ ድምጽ ጸድቋል። HR 441 ረቂቅ የውሳኔ ሐሳቡን በፔንሲልቬኒያ ምክር ቤት ያቀረቡት የሰሜን ፊላደልፊያ ማንገመሪ ወረዳ የህዝብ ተወካይ የሆኑት ቤንጃሚን ሳንቼዝ ናቸው። የተከበሩ የምክር ቤት አባል ሳንቼዝ በዕለቱ በምክር ቤቱ ባደረጉት ንግግር በዘመናዊ ዓለም ታሪክ አድዋ ያለው ቦታ ታላቅ እንደሆነ ካወሱ በኋላ ኢትዮጵያ በንጉሥ ሚኒሊክና ባለቤታቸው ጣይቱ ብጡል አመራር ሰጪነት አገራቸውን ከቅኝ ገዢ ተቀራማቾች መከተዋል። ይህን ደማቅ ድል በማስመዝገብም የመጀመሪያዎቹ አፍሪካውያን ሆነዋል ሲሉ አሞካሽተዋቸዋል።
3: Emperor Menelik II and Empress Taitu Betul successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power.
2: American Ethiopian Public Affairs Committee በበኩሉ የፔንሲልቬኒያ ተወካዮች ምክር ቤት ያሳለፈውን ውሳኔ ተከትሎ የተሰማውን ደስታ ገልጿል። አድዋ ትውልዶችን ያነቃቃ እጅ ያለመስጠትና የሰው ልጅን ክብርነት የሚያስታውስ ታላቅ ድል ነው ካለ በኋላ በተለይ ለጥቁር አፍሪካ አሜሪካውያን ታላቅ የኩራት ምንጭ ሆኖ ይኖራል ብሏል። ኮሚቴው ረቂቁን ስፖንሰር ያደረጉትን የተከበሩ ቤንጃሚን ሳንቼዝን አመስግኗል። ይህ የሚመለከተውና ባለፈው ሐሙስ የጸደቀው የውሳኔ ሐሳብ ምን ትርጉም አለው በሚል ጥያቄ ያቀረብንላቸው በኮሎራዶ አገረ ግዛት የአሮራ ከተማ ምክር ቤት እንደራሴ እንዲሁም የሪፐብሊካን ፓርቲ አባል አቶ አምሳሉ ጸጋይ ካሳው ይህንን ብለዋል።
4: የሚጠቅመው ምንድነው? ይሄ የአድዋ ቪክቶሪ ዴይ ተብሎ በስቴቱ ደረጃ ሪኮግናይዝ ተደርጎ ወይም እውቅና ተሰጥቶት ሲምቦሊካሊ በጣም ትልቅ የሆነ ተጽዕኖ አለው። ምክንያቱም የኛ ታሪክ የኢትዮጵያኖች ታሪክ ብዙ ጊዜ በኢትዮጵያ ብቻ የሚወሰን የሚቀር አይደለም፣ ለአፍሪካኖች ተምሳሌት ነው። ስለዚህ ያንን ነገር በዛ አካባቢ ላሉ በተለይ ለጥቁር አሜሪካኖች የኢትዮጵያን ታሪክ የአፍሪካን ታሪክ የሚገልጽ የአድዋ ቪክቶሪ ዴይ በዛ ስቴት እንዲታወቅ መደረጉ ታሪካዊ አጋጣሚ ይፈጥራል። ምክንያቱም ዳት ታሪክ እዚህ የኢትዮጵያኖች ታሪክ ብቻ አይደለም፣ ያ ታሪክ የአፍሪካኖች ታሪክ ነው። ያ ታሪክ የጥቁር አሜሪካኖች ታሪክ ነው።
2: አቶ አምታሉ ምናልባት አድዋ በሌሎች የአሜሪካ ግዛቶች እውቅና እየተሰጠው ከቀጠለ ወደፊት በአሜሪካ በፌደራል ደረጃ ሊታወቅ የሚችልበት እድል ሊኖር እንደሚችልም ተቆመዋል።
4: ይሄ በስቴት ደረጃ ያለ የተወሰነ ነው። አልፏል እንዳልኩ ቆንጆ የሆነ በተለይ ሴኔተር ቤንጃሚን ፔንሲልቬኒያ ሃውስ ሪፕሬዘንታቲቭ ይህን ስፖንሰር በማድረግ ከሌሎች ጋር ሆኖ እንትን ያደረጉት ይሄ ለቀጣይ ትውልድ የሚጠቅም ሂስቶሪካል የሆነ ትምህርት ወይም ሂስቶሪካል የሆነ ሲምቦሊክ ነው በሚል ሲያምኑበት ወደ ዋናው ወይም ወደ ምክር ቤቱ ቀርቡ፣ ምክር ቤቱ አይቶበት፣ ምክር ቤቱ ድምፅ ሰጥቶበት እንትን ያደርጋል እና ይሄ ለኢትዮጵያን አሜሪካውያን በዚህ በአሜሪካ እንደምንኖር ወይም በዛ አካባቢ ለሚኖሩ በጣም ትልቅ የሆነ እድል ነው ብዬ ነው እንትን የማደርገው። ይሄ በየከተማው መለመድ አለበት። ዋናው አላማው ነው ኢትዮጵያኖችንም ሆነ አሜሪካኖችንም ሆነ እንዲህ አይነት ታሪክ ያለን ህዝቦች ታታሪ ህዝቦች መሆናችንን ማሳየት ድል ይሰጠናል ማለት ነው።
2: 130ኛው የአድዋ ድል በዓል ከተከበረ ወራት ያለፈው ቢሆንም ማርች 2 በፔንሲልቬኒያ ለዚህ 130ኛ ዓመት የአድዋ ድል መታሰቢያ እንዲሆን ድምጽ የተሰጠው ባለፈው ሳምንት ነው። ይህ የሆነው ምናልባት

0: በፔንሰልቬንያ የህዝብ ተወካዮች ምክር ቤት ረቂቅ ደንቦችን ለማስወሰን ዘለግ ያለ ወረፋ ስለሚኖር እንደሆነ ይገመታል። ይህ በአገረ ግዛት ደረጃ አድዋ የውቅና እንዲሰጠው መደረጉ በተለይ ለአፍሪካ አሜሪካውያን ትልቅ ፋይዳ እንዳለው አቶ አምሳሉ ለቢቢሲ አስረድተዋል።
1: የአድዋ ቀን ተብሎ ሲሰየም በእለቱ ይታሰባል ማለት ነው። ማለት በgovernment ወይም በstate calendar ወይም በcity calendar ያ ቀን አድዋ victory የሚለው በcalendar ስራ ይዘጋል ምናምን ሳይሆን just ይታሰባል በcalendar ውስጥ schedule calendar ውስጥ ይገባል ማለት ነው። የፌደራል ይሄንን ተከትሎ የሚሄድ ነገር አይደለም። however ግን እንደዚህ አይነት አጋጣሚዎች እየበዙ መምጣታቸውን ተከትሎ ኢትዮጵያ አሜሪካን አፍሪካን አሜሪካን ለምሳሌ ከተለያዩ ኦርጋኒዜሽኖች ጋር አብረን እንደ ኢትዮጵያ አሜሪካን ሲቪክ ካውንስል ሌሎች ኦርጋኒዜሽኖች ይሄንን ወደ ፌደራል ይዘውት የሚሄድ ቻንስ ይሰጣቸዋል ማለት ነው። ይሄን ሪዞሉሽን ለፌደራል በማቅረብ ኮንግረስ ውስጥ በማቅረብ እውቅና እንዲያገኝ በተለይ ኮንግረስ ውስጥ ብላክ ካከስ የሚባል ትልቅ ፓወርፉል ያለ ኮሚቴ አለ። ሰው እዛ ላይ እንዲቀር እድል ይፈጥራል ማለት ነው። ሰው ወደፊት ይሄ ነገር መደረጉና ወደዛ እንደሚሄዱ የማይቀር ነው። እንግዲህ እኛም እዚህ ሀገር እንደምንሰራ በመንግስት ውስጥ እንደምንሰራ አካላት ይሄን ነገር ወደፊት አንደኛው ሩታችን ሄርቴጃችን ስለሆነ ይሄ ለጥቁሮች ትርጉም የሚሰጠው ነጻነት በዓል እዚህ ሀገር በጣም ማርቲን ሉተር ኪንግን ጨምሮ ሌሎች ሪቮሉሽን ጄሲ ጃክሰን የታገሉለት ሲምቦሊክ የሆነ መብት የነጻነት መብት አለና it's a part of it አንደኛው አካል ነው። የጥቁር እንቢተኝነት የጥቁር እንቅስቃሴ የተጀመረው ዛሬ ሳይሆን እኛ ቀድመን የጀመርነው እንደሆነ የሚያሳያ ደግሞ የአፍሪካ ሲምቦል መሆኑን አፍሪካን አሜሪካኖች እንዲማሩበትና እነሱም እንዲሰሩበት የሚያደርግ ይሆናል ማለት ነው። ስለዚህ ይሄ ሂደት በስቴት ደረጃ ቢጀመርም ወደ ፌደራል የሚሄድበት ጊዜ ሩቅ አይደለም ማለት ነው።
2: And civic contribution that made Adwa a historic triumph recognized around the world. Thank you, Madam Speaker.
3: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎች። የናይጄሪያ ፕሬዝዳንት ታጣቂዎች እጃቸውን እንዲሰጡ ካልሆነ ግን አገሪቷ ባላት ኃይል ሁሉ እንደሚመቱ አስጠነቀቁ። ፕሬዝዳንቱ ይህን ያሉት በአገሪቱ የሚከበረውን የዲሞክራሲ ቀን በማስመልከት ባደረጉት ንግግር ነው። ፕሬዝዳንት ትራምፕ ከኢራን ጋር የሚደረገውን ጦርነት የሚያስቆም ስምምነት ላይ መደረሱን አስታወቁ። የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ መሆኑ ተዘግቧል። ከኢራን ጋር ግንኙነት ያለው የበይነ መረብ ሰርሳሪ ቡድን የአሜሪካ ደህንነት ተቋማት የሆኑትን የሲአይኤን እና የኤፍቢአይን ስርዓት ሰብሮ በመግባት የዓለም ዋንጫን የተመለከተ የድሮን መረጃ መጥረፉን አስታወቀ። አንድ የአሜሪካ ተቋምም ይህንን አረጋግጧል። የትራምፕ አስተዳደር ኢራናውያን ስደተኞችን ወደ ማዕከላዊ አፍሪካ ሪፐብሊክ ለመላክ ማቀዱ ተዘገበ። ሮይተርስ እንደዘገበው በቅርቡ ማዕከላዊ አፍሪካ ሪፐብሊክ አሜሪካ የምታስወጣቸውን ስደተኞች ለመቀበል ተስማምታለች። የቀድሞው የደቡብ ኮሪያ ፕሬዝዳንት ወደ ሰሜን ኮሪያ ድሮን በመላካቸው የ30 አመት እስራት ተፈረደባቸው። ፕሬዝዳንቱ ዩን ሱክ ዮል በአውሮፓውያኑ 2024 ወታደራዊ አገዛዝን አውጀው አገራቸውን ወደ ፖለቲካዊ ቀውስ ከመክተታቸው ጋር በተያያዘ ተይዘው እድሜ ልክ እስራት ተፈርዶባቸው እንደነበር አይዘነጋም። ታዋቂው አዘፋኝ አሪያና ግራንዴ የአሜሪካ መንግስት ሙዚቃዋን ለጸረ ስደተኞች ፖሊሲው እንዳይጠቀም አስጠነቀቀች። አሪያና ግራንዴ ይህንን ያለችው የአሜሪካ የድንበር ጠባቂዎች ሰዎች እጃቸው በካቴና እያሰሩ ወደ እስር ቤት ሲወስዷቸው ጉድባይ ወይም ደና ሁኑ የሚለው ታዋቂ ዘፈኗ በማጀቢያነት ጥቅም ላይ የዋለበት ቪዲዮ ከተለቀቀ በኋላ ነው። ቀጣዩ ዘገባችን ስፖርት ነው። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለህክምና በወሰደችው መድኃኒት ምክንያት ከውድድር ታገደች። አጭር ዘገባ አለን።
0: የሁለት ጊዜ የዓለም ሻምፒዮኗ ኢትዮጵያዊት ጉዳፍ ጸጋይ ከውድድር በፊትና በኋላ በተደረገ ምርመራ የተከለከለ ንጥረ ነገር እንደተገኘባት ካመነች በኋላ የአራት ወራት እገዳ ተጥሎባታል። የ29 ዓመቷ ኢትዮጵያዊት በአውሮፓውያኑ 2020 የቶኪዮ ኦሎምፒክ በአጭር ርቀት የነሐስ ሜዳሊያ ካሸነፈች በኋላ የ2022 የሴቶችን የ5000 ሜትር የዓለም አሸናፊ ስትሆን በ2023 ደግሞ በ10000 ሜትር ውድድር ድል ተቀዳጅታለች። ጉዳፍ ባለፈው ታህሳስ በዓለም አቀፍ የጸረ በረታች ንጥረ ነገሮች ኤጀንሲ በምህጻሩ ዋዳ ይባላል የተከለከለ ዝርዝር ውስጥ የሚገኝን ንጥረ ነገር ምርመራ ተደርጎባት ተገኝቶባታል። በጉዳፍ ውስጥ ተገኝቶባታል የተባለው መድኃኒት በሰውነት ውስጥ የኤስትሮጅን ንጥረ ነገር መጠንን ለመቀነስ የሚረዳና የጡት ካንሰርንም ለማከም የሚውል ነው። ጉዳፍ በጥር ወር መጨረሻ ላይ በአትሌቲክስ የምርመራ ውጤት ከተገለጸላት ከአንድ ቀን በኋላ ያጋጠማትን የጤና እክል ለማከም መድኃኒቱን እንደታዘዘላት በመግለጽ ደጋፊ የሕክምና ሰነዶችን አቅርባለች። በየካቲት ወር ጉዳፍ ለዓለም አትሌቲክስ ፌዴሬሽን መድኃኒቱን እንድትጠቀም እንዲፈቀድላት ማመልከቻም አቅርባ ነበር። በኋላ ላይ ሕክምናዋ የአበረታች መድኃኒት ተቆጣጣሪ አካሉን ዓለም አቀፍ መስፈርቶች ማሟላቱም ተረጋግጦ ነበር። ነገር ግን የመድኃኒት አጠቃቀሟ በልዩ ሁኔታ ወደ ኋላ ተመልሶ ፈቃድ እንዲያገኝ ያቀረበችው ጥያቄ በተቆጣጣሪው አካል ውድቅ ተደርጓል። የአትሌቲክስ ስፖርትን ተአማኒነት የሚከታተለው በምህጻሩ AIU የሚባለው መስሪያ ቤት በመግለጫው እንዳመለከተው አትሌቷ ምንም አይነት ጥፋት ወይም ቸልተኝነት አለመፈጸሟን በመገንዘብ በደንቡ መሰረት የተጣለባት የአራት ወራት እገዳ ተገቢ እንደሆነ ይቆጠራል ብሏል።
3: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News አማርኛ የፌስቡክ ገጻችንን ጎብኙ። BBC News አማርኛ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ቲክቶክ ላይ ደግሞ @BBC News አማርኛ ላይ ታገኙናላችሁ። የዛሬውን በዚያው አበቃን። ሰኞ በሌላ ዝግጅት እስክንገናኝ መልካም ቆይታን ተመኘንላችሁ። ጤና ይስጥልን።

0: ኣን ዘይውሑስ ዝኾነ ምቁራፅ ተኽሲ እዩ ኮይኑዋ ዘሎ እዚ ጉዳይ ኣብ ዋሽንግተን ዝመደበሩ ትካል መፅናዕቲ ማእከል ሃገራዊ ፖሊሲ ላዕለዋይ ተመራማሪ ሴናቶች ከም ዝገለጾ ሓደ ምክንያት እቲ ምቁራፅ ተኽሲ ብዓይኒ ኢራን ክረአ እንከሎ ነቲ ቀንዲ ስሩ ነገር ወይ ስሩ ጉዳይ ናይቲ ግጭት ከም ዘይፍትሑ እዩ ዝገልጽ። ብተወሳኺ ምስቲ ማዕቀባትን ከባቢ ባሕርን ወደባትን ኢራን ዘጠቓልል ኣብ ልዕሊ ኢራን ዝግበር ዘሎ ናይ ኣሜሪካ ቐጻል ወተሃደራውን ቁጠባውን ፀቕጢ ተደሚሩ ንኢራን ምትእማን ከም ዘይፈጠረላ እዩ ዝገልጽ ዓወታ።
1: እዋ እቲ ከም ካልኣይ ነጥቢ ዝመፀ ከዓ ጉዳይ ተራ እስራኤል እዩ ንቀፃልነትን ምፅናዕነት ምቁራፅ ተኽሲ ንዝግበሩ ዘለዉ ፃዕርታት ካብ ዝሓላልኹ ቀንዲ ረቋሒታት ሓደ ተግባራት እስራኤል ምዃኑ እውን ተንተንቲ የመልክቱ። ኣብ ዓባይ ብሪጣንያ ናይ ዝመደብሩ ሮያል ዩናይትድ ሰርቪስስ ኢንስቲትዩት ላዕለዋይ ተመራማሪ ዶክተር ኤች ኤ ሄልየር ንእስራኤል ኣብ ዲፕሎማስያዊ ፃዕርታት ከም ሓንቲ ክትሓላልኽ እትኽእል ዘርጊ ገይሩ ብምግላፅ ቴልኣቪቭ ንኢራን ከም ዞባዊ ሓይሊ ገይሩ ዝሓድግ ዝኾነ ይኹን ናይ ኣሜሪካን ኢራንን ስምምዕ ከይመፅእ ንምክልኻል መሰረታዊ ረብሓ ኣለዋ ይብል። እስራኤላውያን ነቲ ዘተ ንምፍሻል እዮም ዝዓዩ ብምባል ድማ ነቲ ኣሜሪካ ተካይዶ ዲፕሎማሲ ንምብርዓን ከም ዝሰርሑ እዩ ዘመልክት። እስራኤል ድሕሪ እቲ ሰንበት ዝወረዳ መጥቃዕትታት ኣብ ልዕሊ ኢራን መጥቃዕቲ ከይትፍፅም ተማሕፂኑ ንዝነበረ ትራምፕ ክሳብ ክንደይ ከምዝተደፋፈረቶ ገለ ክትዓት ኣልዒሉ ቀኒ እዩ። እንተኾነ ወተሃደራውያን ክኢላታት እስራኤል ምስ ኢራን ኣብ ዝግበር ዝኾነ ይኹን ነዊሕ ዝፀንሕ ግጥም ኣብ ደገፍ ኣሜሪካ ትምርኮስ ምዃና እዮም ዘመልክቱ።
0: ዓወቲ ከምሳልሳይ ረቑሒ ጌርና ክንገልፆ ንኽእል ካ ዝተመጣጠነ ምጉሃር እዩ። እቲ ምጉሃር ባዕሉ ክፋል ናይ ስትራቴጂካዊ ኣገባብ ዘተ ኮይኑ እዩ ንምምሳሉ ዝቐርብ ዘሎ። ዋላ እኳ ቆፃሊ ናይ ኣሜሪካን እስራኤልን ወተሃደራዊ ፀቕጢ ማዕቀባትን ከባቢ ባሕርን እንተሃለወ መሪሕነት ኢራን ኣብ ቦትኡ እዩ ፀኒዑ ዘሎ። ናይ ፀጥታ መሓውሩ ድማ ከይተተንከፈ እዩ ዝርከብ። እቲ ብተፀራርቱ ክክሰት እዩ ተባሂሉ ዝነበረ ከም ውሽጣዊ ናዕብ እውን ብሓቂ ክጋሃድ ኣይከኣለን። ተንተንቲ ከም ዝብልዎ እውን እዚ ንስምዒት መኸተ ቴህራን ኣጠናኺርዎ

0: ውድድርን ድሕሪ ውድድርን ብዝተገብረላ ምርመራ ዝተኸልከለ ሓይሊ ዝድልብ ነገር ከም ዝወሰደት ብዓለም ለኻዊ ትካል ፀረ መሓስን መድሓኒት ተረጋጊፁ ኣሎ። ጉዳፍ ኣብ 222 ተሸላሚ ወርቂ መዳልያ 5000 ሜትሮ ክትከውን ከላ ኣብ ውድድር ኦሎምፒክስ 220 ንሃገራ ንሓስ ዝተዓወተት እያ። ኣብ 223 እውን ናይ 10000 ሜትሮ ተዓዊታ ነይራ። ኣብ ናይጀርያ ዝንቀሳቀሱ ዘለዉ ዕጡቃት ጉጅለታት ኢዶም ክህቡ መራህቲ ሃገር ሓቲቱ። ብኣጋጣሚ መዓልቲ ዲሞክራሲ ናይጀርያ ንህዝቢ እቲ ሃገር መልእክቲ ዘመሓላለፈ ፕሬዚደንት ቦላ ቲኒቡ ነታ ኣብቲ ሃገር ዝግበር ቀጻሊ ጭውያታት ህይወት ኣሽሓት ዝቀዝፍ ዘሎ መጥቃዕትታትን ብምኹናን እቶም ዕጡቃት ኢዶም እንተዘይሂቦም ካብ ሓይልታት መንግስቲ ሓያል ወተሃደራዊ መቕፃዕቲ ክወርዶም ምዃኑ ኣጠንቂቑሎ። ርእሰ ሊቃነ ጳጳሳት ካቶሊካዊት ቤተ ክርስቲያን ናብተን ኣፍሪካውያን ስደተኛታት ዝሰግሩለን ደሴታት ስጳኛ በፂሖም ኣብቲ ሃገር ወግዓዊ ምብፃሕ ዘካይዱ ዘለዉ ኣብኖ ሌዮ መበል 14 ምስ ገለ ካብቶም ስደተኛታት ብምርኻብ ቁፅሪ መዝገብ ኣይኮንኩምን ሰብ ኢኹም ክብሉ መሰሎም ክሕሎ ተማሕፂኖም። ምጉያይ ክንብልን ከለና መጀመርታ ዝመፃና ንቅድሚት ምጉያይ እዩ። ምክንያቱ እዚ ኩሉ ግዜ ኣብ መዓልታዊ ምንቅስቃስና እነዘውትሮ ተግባር ስለ ዝኾነ ሕጂ ከዓ ክኢላታት ንድሕሪት ምጉያይ ንጥዕና ኣእምሮን ኣካላትን ኣዝዩ ጠቃሚ ምዃኑ ይገልፅ ኣለው። መሊሳ ሆጎምቦ ነዚ ፅሑፍ ብምፅማቅ ብከምዚ ስዕብ ኣቕሪባቶ ኣላ።
1: While walking backwards was once considered
2: ሓደ እዋን ንድሕሪት ምጉያይ ከም ሓደ ፍሉይ ልምዲ እዩ ዝውሰድ ነይሩ። እዚ ዝግበሩ ዘለዉ ምርምራት ግን ኣዝዩ ብዙሕ ጥቕምታት ከም ዘለዎ እዮም ዘቃልዑ ዘለዉ። እዚ ኣብ ቻይና ዝጀመረ ኮይኑ ንድሕሪት ገጽካ ምስጓም ወይ ምጉያይ ቃንዛ ሕቆ ቃንዛ ብርክን ነድሪ መላግቦን ከጉድል ይኽእል። ብተወሳኺ እዚ ከምዚ ዓይነት ምንቅስቓስ ናይ ምዝካር ዓቕምና ጸገማት ናይ ምፍታሕ ክእለትናን ከም ዘመሓይሽ ንዘጋጥመና ነገራት ቁጡፍን ቁንዑን ግብረ መልሲ ንኽንህበሉ ይሕግዘና። ንኣርባዕተ ሰሙን ኣብ መዓልቲ ካብ 10 ክሳብ 15 ደቂቕ ንድሕሪት ገጾም ዝስጉሙ ሰባት ብሓደ ጉጅለ ኣብ ዝተገብረ ምርመራ ኩሎም ብቐሊሉ ዝተዓፃፀፉ መላግቦታት ንጥዕና ዓንዲ ሕቆ ኣዝዩ ኣገዳሲ ዝኾነ ድልዱል ጨዋዳታት ክህልዎም ከም ዝሓገዞም ኣረጋጊፆም። እዚ ንድሕሪት ገጽካ ዝግበር ምስጓም ወይ ምጉያይ ቃንዛ መትኒ ናይ ዓንዲ ሕቆ ኣብ ዘለዎም ስፖርተኛታት ፍቱን መድሓኒት ኮይነ ቅፅል ኣሎ። ብተወሳኺ ብዙሕ ካሎሪ ክትቃፀል እንተደሊኻ ካብ ንቕድሚት ንድሕሪት ምስጓም ወይ ምጉያይ ተመራፂ እዩ። እዚ ንድሕሪት ገጽካ ዝግበር ምስጓም ምስ እምሮና እውን ጥቡቕ ምትሕሓዝ ከም ዘለዎ እዮም ተመራመርቲ ዝሕብሩ። ንድሕሪት ገጽና ክንስጉም ከለና ዓይንና ንድሕሪት ገጹ ስለ ዘይጥምት ሙሉእ ብሙሉእ ኣብ ተዘክሮና ተመርኩስና ክንስጉም ኢና ንግደድ። እዚ ከዓ ናይ ምዝከር ዓቕምና ኣዝዩ ዘበርኾ። ከምዚ ዓይነት ዘይልሙድ ነገር ምግባር ከዓ ብመወዳእታ ዝፈጥሮ ባህታ እውን ዓብ ነገር እዩ።
0: ኣብ ታሪክ ፀወታታት ኩዕሶ እግሪ ኣብ ሓደ ፀወታ ዝበዝሐ ቀይሕ ካርድ ዝተረኣየሉ ኣብ 2011 ኣብ ታሕተዋይ ዲቪዝን ፀወታ ዝነበራ ኣርጀንቲናውያን ክለባት ኣትለቲኮ ክሌፖል ኣንፃር ቪክቶሪና ኣሬና ኣብ ዝገበርኦ ዝነበራ ፀወታ ድሕሪ ፀወታ ኣብ መንጎ ተፃወትን ደገፍቲ ሰራሕተኛታትን ክልቲኤን ጋንታታት ብዝተላዕለ ባእሲ ዳኛ እቲ ፀወታ ካብ ክልቲኤን ጋንታታት ን36 ሰባት ቀይሕ ካርድ ሂብዎም። እዚ ድማ ክብረ ወሰን ኮይኑ ሰፊሩሎ። ናብቲ ትማል ዝተጀመረ ዋንጫ ዓለም ምስ ንምለስ ድማ ኣብ መኽፈቲ ፀወታ ክልተ ንደቡብ ኣፍሪካ ሓንቲ ንሜክሲኮ ቀይሕ ካርድ ተዋሂቡ ኣሎ። እዚ ኣብ መኽፈቲ ዋንጫ ዓለም ዝተዋህበ ዝበዝሕ ቀይሕ ካርድ ኮይኑ ክብረ ወሰን ሒዝሎ። ነዚ ዝደስስ መደብ ሃና ዘራፂውን ኣዳልያ ኣላ ናብኡ ክነብል።
3: ሰለስተ ቀያሕቲ ካርድታት ኣብ ሓደ ፀወታ ትማል ሓሙስ ሜክሲኮ ንደቡብ ኣፍሪቃ ክልተ ንባዶ ኣብ ዝረትዓትሉ መኽፈቲ ፀወታ ሰለስተ ቀያሕቲ ካርድታት ተመዝዞም። ደቡብ ኣፍሪቃዊ ያያ ሲቶለን ቴምባ ዝዋንን ብቀይሕ ካርድ ክባረሩ ከለዉ ድሕሩ ድማ ሜክሲካዊ ሴዛር ሞንተስ ብቀይሕ ካርድ ካብ ሜዳ ተባሪሩ። ቅድም ኢሉ ኣብ ሩስያን ቀጠርን ኣብ ዝተካየዱ ፀወታታት ዋንጫ ዓለም ኣብ ሙሉእ እቲ ውድድር ኣርባዕተ ቀያሕቲ ካርድታት ጥራእየን ተራእየን ነይረን። ዋንጫ ዓለም 2026 ግን ድሮ ሰለስተ ቀይሕ ካርድ ተመዝጊቦሉ። ኣብ ሓደ ፀወታ ሰለስተ ተፃወቲ ቀይሕ ካርድ ካብ ዝስጎጉ 20 ዓመታት የቁፂሩ ነይሩ። እዚ ኣብ ፍፃመ 2628 ተፃወቲ ቀይሕ ካርድ ተዋሂቦም እዩ። እዚ ውድድር እዚ ኣብ ሰለስተ ዝተፈላለዩ ፀወታታት ሰለስተ ተፃወቲ ካብ ፀወታ ዝተባረሩ ዘደንቕ ውድድር ኮይኑ ፖርቱጋል ኣንፃር ሆላንድ ዝገጠመትሉ ድማ ናይ ኩልግዘ ክብረ ወሰን ዝኾና 4 ቀይሕቲ ካርድታት ነይረን። ስለዚ ናብቲ ግዘ ትዲና ንምለስ ዘለና ዋንጫ ዓለም 2026 ቀይሕ ካርድ ብምዕዳል ድክ ዝከር ርእቶኩም ኣካፍሉና።